ሙእሚናኩ ከምጋባ ሓል ፊርህኑንጌ ቴሬም ቪየስ ንወተ አንህኑንጌ ቴሬም ቪየስ ሳሊሕ አመሌ ኮፊ ሚሃ ደናሽ ፋሄ ሀመከሸወሩም እሚህከር ረንገሉ ባጀቪሪ ዲሩልሜ ቲመን ረስከላንጌ ድባ ሁሺሜ አዲ ሀመከሸወሩም ኤውሬን አመልኮን ኡሉን እሜ ሄው ጎትጌ ደርመይን ኤውሬና ቲመን ረስከላንጌ ጀዛ ድባ ሁሺሜ

ሙእሚናኩ ከምጋዋ ሓል ፊርህኑንገ ተሬምቪየስ ንወተ አንህኑንገ ተሬምቪየስ ሶሊሕ አመሌኮፍ ሚሃ ደናሽ ፋሄ ሀመከሸወሩም እሚህከር ረንገሉ ባጀቪሪ ዲሩልመ ቲመን ረስከላንገ ድባ ሁሺሜ አዲ ሀመከሸወሩም ኤውሬን አመልኮን ኡሉን እምመ ሄው ጎትገ ደርመይን ኤውሬነ ቲመን ረስከላንገ ጀዛ ድባ ሁሺሜ።